ሓራይ ዳሃይ ኤርትራውያን ከመይ ተሓድሩ? እዚ ዳሃይ ኤርትራውያን እዩ። ዳሃይ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ ኮይኑ ንተኸታተልትና ንኽከታተሉና ብ99.2 ሜጋ ሄርትስ ላይቭ ስትሪም ክኸውን ከሎ ብኢንተርነት ከማን www.freyesradiofish.gr ቴልኮም ክትከታተሉና ትኽእሉ። ኣርኩብራ ተኸታተልቲ ሎሚ 7 ናይ 7 መደባትና ኣርእስተ ዜና ሰሙናዊ ዜና ክህልወና እዩ። ድሕሪ ሰሙናዊ ዜና ካልእ ዝተፈላለየ ጣዕሚ ዜማታትን ሓበሬታውን ኣገደስቲ ሓበሬታታት ክህልውና እዮም። ኩሉ ብቕደም ተኸተል ክነብል ኢና። ክቡራት ተኸታተልቲ ሕጂ ናብቲ ሰሙናዊ ዜና ካኣትየ። ልኡኽ ኤርትራ ሩስያ ኣብ ዝወደበቶ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ። ብኣምባሳደር ኣብ ፌደሬሽን ሩስያ ኣቶ ጴጥሮስ ፀጋይ ዝተመርሐ ልኡኽ ኤርትራ መምካት ዘመናዊ መግዛእቲ ከም ቀዳምነት ንምውሓስ ድሕነት ዝበዝሓ ሃገራት ብዝብል ቴማ ካብ 26 ክሳብ 29 ጉንበት ኣብ ከተማ ሞስኮ ኣብ ዝተቃነዐ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ። ኣብዚ ብምውሃድ ሚኒስትሪ ውሽጣዊ ጉዳያት ፈደሬሽን ሩስያን ካልኦት ኣካላት መንግስትን ዝተወደበ ዋዕላ ካብ 145 ሃገራት ኣስታት 5,000 ወከልቲ ተሳቲፎም። እቲ ዋዕላ ብቐንዱ ኣብ ግደ ዲጂታላዊ ቴክኖሎጂ፣ ኣብ ግብረ ሽበራዊ ንጥፈታት፣ ምድኻም ፀጥታ ሃገራት፣ ግደ ጉጉይ ሓበሬታን ምዝመዛ ስሚዒታትን ከም መሳርሒ ኩናት ኣንጻር ሃገራዊ ሃገራት ደቡባዊ ንፍቀ ክቢ ኣህጉራዊ ምትሕባር ኣብ ሓበሬታዊ ፀጥታ ተራ ዘይመንግስታውያን ትካላትን ውድባትን ኣብ ምድኻም ሃገራዊ ድሕነት ሃገራት ማለት ኣህጉራዊ ምትሕጋዛት ኣብ ምምካት ዝርግሐ ኣኽራሪ ስነ ሓሳባትን ጥሩፍነትን ከምኡውን ማያዊ ፀገማት ከም ብድሆ ዓለማዊ ጎደባኦን ዞባዊ ፀጥታን ድሕነትን ዘት እዩ። ልኡኽ ኤርትራ ብተወሳኺ ጎኒ ጎኒ እቲ ዋዕላ ምስ ኣብ ዓውዲ ምሕላው ፀጥታን ድሕነትን ፍሉይ ምሕታትን ምርኢታትን ዘቕረበ መንግስታውን ዘይመንግስታውን ኩባንያታትን ትካላትን ርክባት ምምክያድ ኣብ ተኽእሎታት ምትሕባር እውን ተዘራሪቡ። ካልእ ዜና፣ ልኡኽ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃ ተሳቲፉ። ብኣምባሳደር ኤርትራ ኣብኤውሮጳዊ ሕብረት ሃገራትን ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡኽ ኤርትራ ኣብ ንግስነት እስቶዋኒ ኣብ ዝተቓንዐ ኣኼባታት ፓርላማ ኣባላት ሃገራት ውድብ ሕብራት ኣፍሪቃ ካሪብያን ፓሲፊክን ዞባ ኣፍሪቃዊ ሓበራዊ ፓርላማ ዞባ ኣፍሪቃዊ ኤውሮጳዊ ሕብረትን ተሳቲፉ። ኣብቲ ብተናፀል ብሓባር ዝተካየደ ኣኼባታት ካብ ቀንዲ ቀዳምነታት ዝነበረ እቲ ንሽርክነት ኮቶኒ ዝተከአ ስምምዕ ሳሙዋ ምፅዳቕን ምሕያልን ኮይኑ ነቲ ሓዲስ ስምምዕ ዝምልከት መብሪህ ብክኢላታት ተዋሂቡ። ተሳተፍቲ ብተወሳኺ ፀብፃብ ዋና ፀሓፊ ድሕሪ ምስማዕ ኣብ ዝቕፅል ርከብ ቤት ምክሪ ሚኒስትራት ሓበራዊ ፓርላማ ዞባ ኣፍሪካን ኤውሮጳዊ ሕብረትን ኣብ ዝቐርብ ንድፈ እማመ ብምስታይ ርእቶታት ኣቕሪቦም። ልኡኽ ኤርትራ ኣብ ዝሃቦ ርእቶ ምስ ኤውሮጳዊ ሕብረት ኣብ ዝግበር ርክባት ክብርታት ሃገራት ኣፍሪቃ ክጉሰ ከም ዘይብሉን ኣቓልቦ ክረክብ ከም ዝግባእን ሓቢሩ። እዚ ከምዚ ኢሉ እንከሎ ተሳተፍቲ ብዛዕባ ቶራ ዘባውያን ውድባትን ፓርላማታት ኣብ ምርግጋፅ ሰላምን ፀጥታን ኣፍሪቃ ሓሳባት ተለዋዊጦም። ኣብ መወዳእታ ናብ ሓበራዊ ቤት ምክሪ ሚኒስትራት ኣፍሪቃን ኤውሮጳዊ ሕብረትን ዝቐርብ ለቦዋታት ፀዲቑ። ካልእ፣ ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረ ዕዮ ከም እተሰላሰለ ተገሊጹ። ኣብ ውሽጢ 35 ዓመታት ናፅነት ኣገልግሎት ህዝባዊ መጓዓዝያ ንምዕባል ማሕበራዊ ፍትሒ ሰረት ዝገበረን ምዑሩይ ዝርጋሕ ዘለዎ ዕዮ ከም እተሰላሰለ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሴ ብርሃነ ገሊጹ።
ቅድምናት ጽነት 267 አውቶቡሳት ትራይ ከም ዝነበራ ኣብዚ ግዜ ዝግና እቲ ቁፅሪ ናብ ልዕሊ 1900 ክብ ከም ዝበለ ማዕሪ ማዕሪኡ ድማ ናይ መፅዓንን ዓቕሚ ካብ ኣስታት 6,000 ናብ ልዕሊ 59,000 ክብ ከም ዝበለ ብምጥቃስ ኣገልግሎት መጓዓዝያ ካብ ናብን ገጠርን ከተማ ሓውሲ ከተማታትን ዓድታትን ልዕሊ ትፅቢት ከም ዝሰፍሐ ኣነፂሩ ብልዕሊ 626 ሚልዮን ናቕፋ 525 ዓበይቲ ንኣሽኑ ኣውቶቡሳት ከም ዝኣተዋ ዝሓበረ ሚኒስተር ተስፋ ስላሴ ቅድሚ ናፅነት 26 ጥራይ ዝነበረ መስመራት መጓዓዝያ ገጠር ናብ 342 ክብ ከም ዝበለ እውን ኣፍሊጡ ብዘይካዚ ኣብ ምስራሕ ምስፋሕን ምፅጋን ናይ ቅጥራን ሓመድን ፅርግያታትን ዝተገብረ ገዚፎ ፍሪ ኣብ ምዕባል ናይቲ ኣገልግሎትን ርትዓውነትን ክፍሊትን ዓብዪ ኣስተዋፅኦ ከም ዝነበሮ ብምጥቃስ ሸፈነ ኣገልግሎት መጓዓዝያ ንህሉ ግዜያዊ ሽግር ኣብ ግምት ዘእተወ ክስራሓሉን ዘይረክብ ዘሎ ከም ዘርከበ ንምግባር ይስራሕ ከም ዘሎ ኣብርዩ ንኣገልግሎት ታክሲ ብዝምልከት ድማ ቅድሚ ናፅነት ካብ 200 ዘይበዝሕ ዝነበረ ቁፅር ታክሲ ኣብ 25 ናብ 1719 ክብ ምማሉ ብዝተገልገልቲ ናብ ልዕሊ 23,000 ከም ዝዓበየ ኣረድዩ በዚ መሰረት ነቲ ተዳኺሙ ዝነበረ ኣገልግሎት ህዝባዊ መጓዓዝያ ከተማ ንምሕያሽን ውሑስ ንምግባርን ናይ 385 ሚልዮን ናቕፋ ወፍሪ ከም ዝተገብረ ገሊፁ ሚኒስተር ተስፋ ስላሴ ኣስዒቡ ብጠቕላላ ልዕሊ 15,100 ደረቕን ፈሳስን ፅዕነት ዘመላልሳ መካዮን ከም ዘለዋ ብምሕባር ካብዚአን 2912 ብማሕበር ዝተረፋ 12,316 ድማ ብውልቂ ዝውነና ምዃነን ገሊፁ ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣቃኒዑ ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሞያውን ህዝባዊ ጥዕና ንምሕያሽ ጥዕና ሕብረተሰብ ብዝብል ቴማ ብ30 ጉንበት ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣቃኒዑ ኣብቲ ጉባኤ ኣብ ኣባፅሕ ካብ ምፍታን ክሳብ ወልፊ ዝምዕብል ልምዲ ምትካኽ ሽጋራን ፀለውቲ ረቑሒታት ምስ ወርሓዊ ፅግያት ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት ምርምራዊ መፅናዕታት ኣብ ህዝባዊ ጥዕና ብሉፅነት ሂወት ወነንቲ ባእታትን ኣብ ተሓከምቲ ግላኮማ ወሰንቲ ረቑሒታት ሕርሲ ካብ ገዛ ከምኡውን ኣገዳስነት ህዝባዊ ጥዕና ዝብሉ መፅናዕታዊ ወረቐታት ቀሪቦም ብተወሳኺ ኣብ ዓመታዊ ፀብጻብ ንፅፈታት ማሕበር ከምኡውን ኣብ ዝተኸለሰ ቋም ማሕበር ተዘትዩ ፕረዚደንት ማሕበር ዶክተር ፍፁም ክብረኣብ ኣብ ዘስምዖ ቓል እቲ መድረኽ እዋናዊ ስነ ፍልጠታዊ ግንዛቤ ግስጋሴ ምርምርን መሃዝነትን ህዝባዊ ጥዕና ንምልውዋእ ኣብ ሓበራዊ ስራሕን ብድሆታትን ብዑምቀት ንምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓት ጥዕና ሃገርና ቅርፂ ንምትሓዝ ኣገዳሲ ምዃኑ ገሊፁ ዶክተር ፍፁም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትሪ ጥዕና ዝሳነ ሞያውነትን ኣድማዕነትን ዓቕሚ ሰብ ንምንፃር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር እማም ንምድላዊ ይሰርሑ ከም ዘለዉ እዚ ድማ ሞያውን ህዝባዊ ጥዕና ኣብ እቲ ቦታ ስራሕ ዘለዎም ሓላፍነት መሰላት ብምንፅፃር ኣገልግሎት ጥዕና ንምሕያስ ዝዓለመ ከምኳኑ ኣነፂሩ ተሳተፍቲ ወገኖም እቲ መፅናዕታዊ ምርምር ንዝሰፍሐ ክፋል ሃገርና ከጠቓልል ኩሉ መድያዊ ተሳትፎ ኣባላት ክዕዘዝ ምርምራዊ ንጥፈታት ከተባብዕን ኣባላት ተበግሶ ክወስዱን ውዳዊ ማሕበር ክሰፍሕ ከምኡውን ኣገዳሲ ሓበሬታ ኣብእዋኑ ናብ ኣባላት ክበፅሕ ዝብል ርእቶታት ኣቕሪቦም ብካልእ ወገን እውን ዓለም ለኻዊ መዓልቲ ኣይፋልን ንትንባኾ ብደረጃ ሃገር ተዘኪራ ካልእ መበል 13 ዓመታዊ ፈስቲቫል ኮሌጅ ስነፍልጠት ማይ ነፍሒ ተኻይዱ መበል 13 ዓመታዊ ፈስቲቫል ኮሌጅ ስነፍልጠት ማይ ነፍሒ ብ3 ሰነ ኣተኻይዱ እቲ ፈስቲቫል ብመልክዕ ውድድር ዝቐረበ ኣብ ባህሊ ኣካዳሚ ታሪክን ስፖርትን ዘተኮረ መሰናድኦታት ከምኡውን ሰሚናር ምርኢት
ቅዲ ኣልባሳት ውድድር መደረን ትንታነን ምህዞን ሰንዓን ቅብኣን ስነ ፍልጠታዊ ምርኢት ዘጠቓልል እዩ ነይሩ። ዲናይት ኮሌጅ ፕሮፌሰር ገብራይ ኣስግሮም ኣብ ዝሃቦ ቃል እቲ ኣጋጣሚ መዛዘሚ ናይቲ ኣብ መንጎ ተማህሮን ኣባላት ንዓመት መመላእቲ ክካየድ ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ተማህሮ ኣብ ተሳታፍነት ተወዳዳርነትን ዘርእይዎ ተገዳስነት መጒሱ ሓላፊ ሃማተ ኣብቲ ኮሌጅ መንእሰይ ሮመዳን መሓመዶድ ብወገኑ ፌስቲቫል ኮሌጃት ፍልጠትን ዲሲፕሊንን ቅሬታ ፍልጠትን ዲስፕሊንን ዝዓጠቑ ባህልን ክብርታትን ሕብረተሰብ ዝፈልጥን ዝዕክም ከምኡ መሪሕ ግደ ዝፃወት ንቑሑን ብቑዑ መንእሰይ ንምህራት ዝዓለም ምዃኑ እውን ሓቢሩ። ሓላፊ ተማማተ ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ድማ ማሕበር ምስ ኮሌጃት ምውሃድ ዝውድቦ ፌስቲቫል ተማህሮ በብዓውዶም ንዝቐስሙ ፈልጠት ዘንፀባርቕ ምርኢት ዝቐርበሉን ሓድነቶም ብምድልዳል ድማ ምስ ሃገሮምን ሕብረተሰቦም ዘለዎም ዝምድና ዘሐይሉሉ ከም ምዃኑ ገሊፃ ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ኣብ ዝተዓደለሉ ስነ ስርዓት ተማሃሮ ቀዳማይ ዓመት ጎብለል ብምዃን ተሸሊሞም እዚ ከምዚ ኢሉ እንከሎ ጎንጎን ፌስቲቫል ስነ ፍልጠት ንሓድነትን ገስጋስን ብዝብል ቴማ መዓልቲ ስነ ፍልጠት ንመበል ሓምሻይ ግዜኣ ተዘኪራ ናይ ሎሚ ሰሙናዊ ዜና ኣብዚ ወዲእና ኣለና። ክቡራት ተኸታተልቲ መደብና ሕጂ ከዓ ናብቶም ዝተረፉ መደባትና ክንሰጋገር ኢና ማለት እዩ። ናብ ሓንቲ ኣብ ናይ መዓልትና ፅነት ዝተደርፈት ጣዕሚ ዜማ ብረሺድ ናብኣ ክሕልፈኩም እየ።

ሓራይ ሓበሬታ ኣለኒ ናብታ ሓበሬታ ይከኣት እየ ናይ ሓቂ ዝሓለፍናዮ ወርሒ እቲ ድሙቕ ወርሒ ረዚን ዝኾነ ሃገራዊ በዓልና ብሓባር ኣብ ውሽጢና ኣብ ደገን ከም ዘበዓልና ንኹሉ ኤርትራውን ፈታውን ፀላእን ዝሐጉስ ደስ ዘብል ውራይ ከም ዝሓለፈ ርኢናዮ ኣለና ሕጂ ከዓ ነዚ ክቡር መዓልቲ ክውን ንምግባር ነዚ ሓርነት ንምጉንፃፍ ነዚ በፂሕናዮ ዘለና መንነት ወነሃገራውነት ከነኽብርን ከነብዕልን ዘብቁዑና ሰማእታትና መዓልቶም ትበፅሕ ስለ ዘላ ሓበሬታ ንዕስራ ሰነ ኣለኒ ሓበሬታ ዕስራ ሰነ ሃገራዊ በዓል መዓልቲ ሰማእታት ኤርትራ ዝምልከት ኣቐዲምና ሰላምታና ነቕርበልኩም ቀፂልና ድማ ኣብ መዓልታዊ መነባብሮኹም ሰናይ ንምነ ንዕስራ ሰነ ናይ ሎም ዓመት 26-26 ቀዳሚ ዝውዕል ዘሎ ኣብ ብወርሒ 5-26 ነትረዚን ክቡር መዓልቲ ናፅነት ኣሕሊፍና ኣብ ወርሒ 6-26 ድማ ንዝኽሪ እቶም ጀጋኑ ብመስዋእቶም ህያ ብርሃን ናፅነት ሓርነትን ዘረከቡና ሰማእታት ኤርትራ ብመብፃዕና ብምሕዳስ እንዝክረሉ መዓልቲ ስለ ዝኾነ ኩልና ኤርትራውያን ተቐማጦ ሽቱትጋርትን ከባቢኡ ናብ ዝተመደበሉ ዕለት ልክዕ ሰዓት ፍርቂ መዓልቲ 12 ናይ ፈረንጂ ቋፃፅረ ከምቲ ልሙድ ኣብ ከተማ ኤስሊንገን ገርብ ሓወልቲ ስውኣት ክትከል እዩ ክበዓል እዩ ኣድራሻ ላንድራስ ኣምቲ ኤስሊንገን ፑልቨቫይዝን 11-7-7-8 ኤስሊንገን ኣብ ኔካርዩ ክንረኸብ ብክብሪ ንሕብር መደብና ብመስርዓ ማዕሪግና ብሃገራዊ መዝሙር ብዝክረ ሰማእታት እዩ ክጅምር ብድሕሪኡ ናይ ሓደ ደቂቕ ዝኽሪ ስዋኣትና ንገብር ቀፂሉ ናይ ድሃን መፃእኩም ብዝምከቶም ሓለፍቲ ክቐርብ እዩ ዝቕፅሉ ዝተፈላለዩ መደባት ክህልውና እዮም ናይ ሎም ዓመት ብሓባር ኣብ ኣዳራሽ እነብዕለሉ መደባት ክህሉ እዩ ነዚ ናይ ኣዳራሽ ዝምልከት ከዓ ኣብ ቀፃሊ ኣድራሻ ክሕበር እዩ ሃገራዊ ሽማግለ ኤርትራውያን ሽቱትጋርትን ከባቢኡን ክብርን ዝኽርን ስዋኣትና ዓወት ንሓፋሽ ካልኣይቲ ሓበሬታ ውን ኣላትኒ ንናይ መዓልቲ ፈስቲቫልና ዝምልከት ፈስቲቫል እውን ሎም ዓመት ክካየድ ከም ምዃኑ ግዜ ተሓንፂፁ መደብ ተሓንፂፁሉ ኣሎ ሰላምታና ሰናይ ናይ ስራሕ ኣሳልጦ ንዓኹም ይኹን እንዳበልና ፈስቲቫል 2026 ህዝቢ ኤርትራ ንኹሉ ተፃብኦ ስዒሩ ናብ ብሩህ መፃኢ የማዕዱ ኣብ ዘለወሉ ህሞት ይካየድ ብምህላው ፍሉይ ዝገብሮ ፌስቲቫል ኤርትራ ጀርመን 2026 ካብ ዕለት 11-12 ሓምሌ ኣብ ትሕቲ ፅንዓትና ዋሓስና ዝብል ጭርሖ ክካየድ ምዃኑ እንዳሓበርና ከተማታት ንጥፈታትን ዘንፀባርቃሉ ፌስቲቫል ዘማዕርጋሉ ባይታ ንምፍጣር ኣብ ዝተፈላለዩ መደባት ፌስቲቫል ተሳትፎን ከረጋግፃ ንሓትት ተሳታፍነት ፈስቲቫል ንምዕዛዝ ኣብ ከተማኹም ጎስጋስ ምክያድ ብዝሓሰረን ዝተወደበን ንምስታፍ ብኣውቶቡስ ከም ዝመፅእ ምግባር ፈስቲቫልና ዘማዕርግ ምኽርን ሓሳባትን ምብርካት እዚ ስዕብ መሕተጠቕጢ ንሰድድ ኣለና መልስኹም ክሳብ ዕለት 16-26 ንፅበ ይብሉ ዓይነት ተሳትፎ ማሕበራዊ ኣገልግሎታት ስነ ፅሑፍ ባህላዊ መደብ ቤት ትምህርቲ ቋንቋ ደ ውድድር ሓፈሻዊ ፍልጠት ምምራቅ ተማሃሮን ካልእን ካልእን ኣሎ ኣብ ዝመፅእውን ቀፃሊ ሓበሬታታት ክወሃብ እዩ ክብረት ተኸታተልቲ መደብና ንኩሉ ተሳትፎታት ኣብዚ ክገብር ንዝደሊ ንኣባላት ማሕበረኩም ኣባላት ሃገራዊ ሽማግለ ክውከስ እውን ይኽእል እዩ ተወሳኺ ኣብታ ናይ መዓልቲ ስዋኣትን ነኽብረላ እውን ዝኾነ ዓይነት ፅሑፋት ወይ መደባት ከዳሉ ዝደሊ ፍሉይ ሓሳብ ኣለኒ ዝብል እውን ምስ ሃገራዊ ሽማግለ ክዋሳእ ከም ዝኽእል በዚ ኣጋጣሚ ይሕብሩን ኣለው ኦኬ ይቐኒየልና ሃገራዊ ሽማግለ ናብ ዝተፈላለዩ ካልኦት ጣዕሚ ዜማን መደባተይ ከእትወኩም እዩ ክቡራት ተኸታተልቲ እዩ

0: ኣራይ ክቡራት ተኸታተልቲ መደብና ናይ ባሓቂ ኣብ ምረት ዘመስከረ ሓያል ፅንዓቱ ህዝቢ ኤርትራ ክግለፅ ዝኽእል ብቐሊል ክግለፅ ዝኽእል ህዝቢ ይኮነን ንድዒ ቃል ዓለም ዘይብሉ ናትና ኮይኑ ጥራሕ ዘይኮነስ ዋላ ንድዒ ከም ካልእ ዜጋ ኮይነተ ዝሪኦ ኸማን ኣነ እንኳዕ ካብዚ ህዝቢ ተፈጠርኩ ጥራሕ ድብል ቃል ዓለም ዘይብሉ እዩ ካዚ ካልእ እስከ ኣብ ናይ ለንቅነ ፍሉይ ዝበለ ኣጋጣሚ ነይሩ ሓደ ልቡ ሓደ ሕልሙ ሓደ ራእይኡ ኣብ ሓደ ጉዕዞ ኣብ ሓደ መገዲ ዝኸይድ ህዝቢ ከም ህዝብና የለን ብሓቂ ለንቅነ ህዝቢ ሽቱትጋርትን ከባቢኡን ብምሉእ ካብ ደገ ብዙሕ ናይ ኣካል ዲያስፖራ ዝነበሮ ፅምብልና ፅነት ብሓቂ ብደስ ዝብል ብዝደመቐ በዓል ተባሂሉ ካብዚ ካብ ከባቢና ካብ ሽቱትጋርት ከባቢኡን ኣዕሩኽ ስፖርት ኤሪትራያን ፍሮንደስ ፊዮ ስፖርት ሽቱትጋርት ን ሳራውንዲንግ ለንቅነ ኣብ ኣስመራ ብምክንያት በዓልና ፅነት ንጉዕዞ ተበጊሶም ኣብቲ ብጉዕዞ ከዓ ዝኾነ መደባት ተታሒዙ ስለ ዝነበረ ብኮሚቴ ስፖርት እቲ መደብ ከዓ ብሓቂ ብደስ ዝብል ብደብ ለጭልጭ ፍቕሪ ሕውነት ሓድነት መንከም ምዃና ዘገልፅ ኣብ ከባቢ ሽቱትጋርት ንነብር ህዝቢ ካብ ብምሉእ ከባቢ ብዝረሓቐ ክጅምር ካብ ጎፒንገን ካብ ስፈንሃውሰን ኤስሊንገን ፋይንገን ሽቱትጋርት ካብ ብምሉእ ማሕበራት ዝነበርዎ ኩሎም ዘለውዎ ነቲ ዕላማን ራእን ብፍላይ ኣብ ደቂ ኣንስትዮ ኤርትራ ንምዕባል ዝግበር እቲ ብልጭ ድርግም እንዳበለ ክረአ ዝፀንሐ ኣካይዳ ደቂ ኣንስትዮና ንዕኡ ምናልባት ንምትብባዕ ሞራል ንምሃብ ዝብል ዘንቀለ ብዙሕ ክኸይድ ፀኒሑ ሕጂ ከዓ ብኣካል ተረኺቦም ብፍላይ ነቶም ኣባላትና እንኳዕ ሓጎሶኩም እንኳ መገሶኩም እየ ድብል ንኩሉ ህዝብና ከዓ ከም ዓይነት ስራሓት ክኸይድ ከም ዓይነት ቅዱስ ቅንእ ዘለዎ ስራሓት ክነቃቐል ክላዓዓል ኣብ ኩሉ ምክንያቱ ስፖርት ናይ ህዝቢ እዩ ህዝቢ ከዓ ዝኾነ እጃሙ ከበርክተሉ እቲ ዝዓበየን ዝበለፀን እዩ ህዝቢ እንተ ተሳቲፉዎ ጥራሒኻ ስፖርት ከዓ ብዝኽእል ኩሉ እጃም ንመንግስቲ እንተ ተዋሂቡ ምናልባት እቲ ብኮ ገጅፍ ክኸውን እሞ ንክትሽፍኖ ንክትመልኦ ፀገማት ትፈጥር ሕጂ ብዝተካእለ መጠን ብዙሕ ተገይሩ ክብል እኳ ዘነይት እንተዘይኮነ ጥራሕ ድምቀትናን ሕብርናን ሓድነትናን ዘርኢ ኣጋጣሚ ተኻይዱ ነይሩ ዝሓለፈ ሓሙስ ኣብ ኣስመራ ኣብ ዳኒኤል ፋስት ፉድ ኩሎም ብፆትናን ኣሕዋትናን ኩሉ ናይ ዝኸባቢ ህዝቢ ሓደ ኮይኑ ሰሚሩ ከምዚ ዓይነት ክትርኢ ከለካ እቲ ካልእ መልእኽቲ ናይቲ ስፖርታዊ መንፈስ ብሓቂ ደስ ዘብል እዩ ነይሩ ቁርብ ካብቲ ጭልፍ ኣቢለ ካብቲ ዝነበረ ህሞት ከስማዓኩም ክፍትን እየ ክቡራት ተኸታተልቲ መደብ
1: ብኣጋጣሚ መበል 35 በዓልና ፅነትና ከምዚ ኢልና ብብዝሒ ተኣኪምና እሞ ከዓ ድሙቕ ዝኾነ በዓል ናፅነት ኣሕሊፍና ሕጂ ከዓ ብፃዕርታትኩምን ብዝያደ ከዓ ናይቶም ኮሚቴ ስፖርት ዝተኣከበ ንብረት ብምሉኡ ነፍሲ ወከፍኩም ከዓ ሒዝኩሞ ድመፃእኹም ሎሚ ንዞባ ደቡብ ናይ ምርካብ መዓልቲ ስለ ዝኾነ ኣጋጣሚ እንቋዕ መበል 35 ዓመት በዓልና ፅነትና ብድምቀት ኣብዓልና ብኣካል ተረኺብና ከዓ ኩላትና ከነረክቦ ከለና ከዓ ሓጎስን ደስታን ዝስምዓና ቀፂለ እዚ ንገብሮ ዘለና መደባት ኣዕሩኽ ስፖርት ዘዳልውዎ ኣነ ካብ ዝዝክሮ ጥራሕ ቅድሚ ቅሩብ ዓመታት እዚ መውዓይ ናይ ተቐዳደምቲ ብሽክለታ ሒዘ ድመፃኹ ዘረከብኮ ብኣካል ነይሩ ከምኡውን ንሻምፒዮን ናይ ኤርትራ ደቂ ኣንስትዮ ዝተወፈየ ገንዘብ እውን ብኣካል ዘረከብክዎ ነይሩ ካልኦት ብፆትና እውን በብእዋን እዩ ዝተፈላለዩ ከምኡ ሓገዛት ሕሒዞም ክመፁ ዝፀኒሖም እዮም ኩላትና ከም ንዝክሮ እዛ ናይ ስፖርት ኮሚቴ ተገብረን ፈታት በቀሊሉ ዝረአ ይኮነን ተቀዳደምቲ ብሽክለታ ንኤሮጳ ክመፁ ከለዉ ኣብ ነፍሲ ወከፍ ዝገብሮ ውድድር ብኣውቶቡሳት መደባት እንዳሰርዑ ንፈረንሳ ድዩ ንዓዲ ጥልያን ድዩ ንቤልጅም ድዩ ንኣውስትርያ ድዩ ኣብ ዝተፈላለዩ ቦታታት መተባብዒ ቲፎዞ ኮይና ክንጓዓፅ ከም ፀናሕና ኩላትኩም ተሳተፍኩምሞ እዩ ብዙሕ ምዝራባ የድልኒ እዚ ዕጥቂ እዚ ከኣ ሎሚ ንምትብባዕ ንደቂ ኣንስትዮ ዞባ ደቡብ ተባሂሉ ዝመፀ ዝተፈላለዩ ዕጥቂ ቀፃሊ ድሕሪ ሕጂ እውን ብናታትኩም ፃዕርታት ካልእ ፕሮጀክትታት እንዳገበርና ክነዐውቶ ከዓ ተስፋ ገብር በዚ ኣጋጣሚ ዳንኤል ሃይሌ ኣቐዲሙ ነዚ ቦታ እዚ ንዓና ምውፋዩ እቲ ካልእ ገይርዎ ደሎ ውን ወፍያ ገይርዎ ደሎ እሱ ጥራሕ ኣይኮነን ኣብ ስቱትጋርድ ኣብቲ ትካል ዝነበረሉ ግዜ ማሕበረ ኮምና ናይ ስፖርት ናይ ሳመር ፌስቲቫል ኣብ ዝገብረሉ ነዳልዎ ዝነበርና መግቢ ይኹን ገለ ኣብቲ ናቱ ሪስቶራንት ኢና ነቐምጦ ነርና ስለዚ ብልቢ ብሽም ኩላትኩም ንዳንኤል ሃይለ የመስግኖ እዚ ኩሉ ንብረቱ እንዳተቐበለ ክተሓባበር ቀኒ እዩ ስለዚ ብልቢ ነመስግነካ ዳንኤል ሃይለ ኣነ ሓፃር መግለፂት እሰያ ነራ ናተይ የቐኒየለ ፅንልኩም ሰማዕኹም
2: ኦኬ እቲ ዝበሃል ኩሉ ኢሎም እዮም ሓንቲ ዝተረስዐት ከም መደብ ናትና እውን ኣብዚያ እውን ቢንያም ታረቀ ኣሎ ኣብዚ ዓዲ መንእስያት ዘሰልጥን ዘሎ እዚአን ክልተ ተቃዳድምቲ ናት እየን ሕጂ እቲ ስፖርት ክምዕብል ኢሉ ብሕሽ ዝበለ ነገራት ይፈታትን ኣሎ ሕጂ ነትፈተኑ እውን ክንተሓባበሮ ምእንቲ ክትርእዎ እቲ ዝገብሮ ዘሎ ስራሕ እውን ቅሩብ ክንሪኦ ሞ ኣብቲ ናቱ መደባት እውን ዝዓቕምና ክንሕግዝ ምእንቲ ዓዲምናየ ሎም መዓልቲ ስለዚ ኣብ ግምት ከነእትዎ ኣለና ብዙሕ ሕጂ እቲ መደብ ናይ ዞባ ደቡብ ስለ ዝኾነ ኣብኡ ብዙሕ ኣይንዛረብኒ ኢና ግን ከም መደብ ግን ሒዝናያ ከም ዘለና ክንነግረኩም ኢልና ኢና ስታይ ጌርና እዮ
3: እሞ ብቐዳምነት እንኳዕ ድሓን መፃኹም ከምዚ ኢልኩም ሕብሪ ሃገርኩም ንሃገርኩም ኣብቲ ዘለኹም ቦታ ኮንኩም ጥሚትኩም ነዘን ቆልዑ እዚአን ናብ ንቡር ናብቲ ዘለዉ ዓለም ክትመልሱ ትፅዕርኹም ዘለኹም ካብ ዝቐደመ ናይ ጋንታ ዝሓለፈ ጋንታ ገይርኩም ነርኩም ሕጂ ከዓ ኣብ ደቡብ መፂኹም በዚ ብቐዳምነት እንኳዕ ድሓን መፃኹም ስለዚ ጋንታ ዞባ ደቡብ 12 ኣባላታ ደቂ ኣንስትዮ ሒዛ ትጓዓዝ ጋንታ እያ እዛ ጋንታ እዚኣ ከዓ ካብ 12 ንእሳን ዞባታት ዞባ ደቡብ ተጠርኒፈን ዞባ ደቡብ ምስ ምምሕዳር ደቡብ ምስ ህዝቢ ደቡብ ኮይኑ ናብዚ ደረጃ እዚ ዝበፅሓ በቲ ናይ ህዝቢ ሓገዝ እዩ ማለት እዩ ስለዚ እዘን ጋንታ እዚአን ተንትሪእዎን ዘለኹም እዚአን ጥራይ ኣይኮናን ሕጂ እውን ከምቲ ንስኻትኩም ደፊኡኹም ትሕግዙና ቆላሕታ ጌርኩምለን ዘለኹም ንሕና ከዓ ከም ደቡብ ነዘን ቆልዑ እዚአን ኣብቲ ዘለኹም ሃገር ምስተን ዘለዋ ጋንታታት ናይቲ ሃገር ከም ብፃወታ ክንገብር ተፅዕኖን ሰከምን ኢኹም ትቡና ዘለኹም ምክንያቱ ካብዛ ጋንታ እዚኣ ሲ ካብ መጀመርያ ኤርትራዊት ኦሎምፒካዊት ኮይና ዘላ ሞናሊ ዛርኣያ ኣብ ጀርመን ትማ ሳሰይቲ ዝወፀት ናይዛ ቆልዑ እዚኣን ኣባል እያ ስለዚ ኣብ ዓድኹም ኣብቲ ዘለኹምዎ ቦታ ተፃዊታ ሳልሰይቲ ኣብ ካልኣይ መድረ ሻሙነይ ትወፅያ ኣላ ገና ፀወታ ይቕፅል ኣሎ ስለዚ ብከምዚ ዓይነት ምትባዕ ከዓ ንስንሕና ከዓ ኣብ ጎንኹም ኮይና ነዘና ዋል እዚአን ክነሰስስነንን ክነሰጉመንን ሓደራ ሒዝና ኣለና ማለት እዩ በዚ ኣጋጣሚ እዚ ጌርኩምዎ ዘለኹም ብቐሊል ዝረአየ ኣይኮነን ኣብ ዋጋ ጥራይ ዘይኮነ ዋጋ ይኮንካን ክትርኢ ዘለካ ስጋዕ ክንደይ ልቦና ናይ ሃገር ሃልዩ ደቂ ኣንስትዮ ሃገርና በይ ደረጃ ክበፅሓ ኣለዎን ብምባል ምሕሳብኩም ትዛኸበደ እዩ ምክንያቱ ዋላ ኣነ የለኹን ርሒቀ ኣለኹ እንታይ ኣገደሰኒ ኣይበልኩምን ጌና ደድሕርቲ ህዝቢ ደድሕርቲ መንእሰይ ደድሕርቲ ሃገር ትኸዶ ከም ዘለኹም በዚ ሕጂ ሒዝኩምዎ ዘለኹም መልክዕ ሃገራዊ ባንዴራ ዝምስከር እዩ ስለዚ ብጣዕሚ ኢና ነመስግን ብሽም كلب زبادوب بتعمي ملو حزب زبادوب كاع بزي حجي حزكم زلهم نحنا بالسئلزي ملو حزب زبادوب ناي جيرمن اوالات محبركم جيرمو زلو ابلع زبادوب بينا مسكرنات كرهينا سلازي بزي اغاطامي يقني لي يقني لنا بشم زبادوب كم كالا اي كاع كمزه ولو صلحي دانيال فاسفوت كاع نزي كم زعينت باب معلتو سريركم نبرت ارنيفو نفس درجه نمبصح دصعرو بزا اغاطامي بشمكم بشم زبادوب بكم زمسلي طاقعت كتبلي نزي باسلطاني ميكيل توكين زغرا بحقي بروفيشنال اسلطاني هاغراو اسلطاني خال تكنيك وريري انا غاف ساي غبر ميكائيل بواري از فلت واري ساغواي ساي فلت ابومبر سلازي زنقول عزي ان حجون احد راهبكم عليهم اجوهم ابزمص غزي خا ابقر ما عينهم ابجرمن كم صاوت ها غبرين انا
4: بهافشا انكو عبد الحن مصاهم روحس بعل كنيات ماتنت يغبرلنا لكيو سهيله دو هاي بزي غيركم زلهم تبغصو مجمرياهم ايكونن دي صنحي اذا خا خغلص اندحر كوينو فهمتي كله انتناهم ابتي حفشا ابيت هاجر تغبرو نتفت مخانو نامن مالتي اذا خاني بفولي ن دكنستيو ابيت لكم تبغيسكم زلهم ابي ابي درخيت زفطر نت سبورت بشكلتا دكنسيي لكيو اقدمو هغلص صنحيو ابومبر ابتي زوبا زياده اب دكنسيو دفيو يسرح زوباي مهنيات خلاتنا خلنا رياو بدك تبعتي وتبتي حزل درجة لا زني مودة تزراني ناي بنيام قرماي ناي بحاكي بركي عواتي بو مسال السوز باتحو زخدو تبقي سنكا تندك انسيو ناو تمي تنزخدا بزحاتين مالاتي كم مرعايا فلاميت كوينة تقاداميت موناليزا ابتي باب كوحكيها عاتي الله ناين سعيبنكا زنتريون زلوهم كالوت بتاتن ابتن كالوت قانتات زنطفا بزحات دك انسيو اللوه از جميركم وزلهم بزعابي كم تقتلوا لعل امنتون تسفان حلينا اجوهم نحنا خات خنقبر نخل صعري مستقلا دمتنا خينا بحث شخا مستي محدرا بزو سبورت زلو صعرنا كيسل كنا حنسرحنا يغنيلنا

0: Hermela Simon ni adalana kadadamit na igan padogu eti glets anhe nibrat rekabala lazi hada bahada itsallowa
1: subu Hermela Simon kadadamit kan padogu lomi iz rahu tsalhana etki kem kadadamit dai tsami ekske
2: medemela musme Hermela Simon kadadamit kan padogu ke bezna lo ma instagirna zello adu moral hasgadu malsi ثم كمان اخبرهم دا متخا بتسكال كفخات مسخات كفلنس عاوز يتنجس
3: رايكو راتاتات التونا نحم اللسان اذا تبل الله من سي اغاطامينتي حبرتا خدغم سلاز دالو فطره حبرتا نمعلتي ناي سوات زخبرلو نزرزين علت نزي حزب شتوت غارتن كبابيون نعلت اسرا ور 16 26 قدام معلتي دو عللو شعت معلتي اب كل غزي خمتي عمل عمت ما تن غبرو صنبل اب غرب سماعتات اسلينغان كاديو تو ساهغن نايلو معمت ካው ትራሃው ቢልና ዘይኮነ አብዳራሹን ተአኪውና ሰማዕታትና ንዝክረሉ ፍሊዝ ወለመደዋት ከካየር መሃኑ ሀግራሽ ማግለይ ህብሩናለው ዛዋቲ ዝግበረሉ ቦታ አድራሻ ከህበሪ ማለት ነው ተወሳሂ ንፈስቲቫል ናይሎ ማዓመት እስራ 16 ፈስቲቫል ናውን ብድምቅ ዝበለ ጽምብል ከካየር መሃኑ እንደሐበሩ ንዕለት 11 12 ዩሊ ኢኸካየር ፈስቲቫል ናይሎ ማዓመት እቲ አብተመደብ ዝተፋላለ ይሆን ዓመት መጽ ዝግበር ምናልባት ፍሊዝ ዝብሉ ነገራት ኩሉ ይኩልንም ግን ሐሳብ ክህሉ ዝኽል ናይ ድምቀት በዓል ከምዝተኾነ ክብል ዝደሊ እንተዳሃልዩ ሓሳብ ክገልጽ ከምዝኽእል ዝተፈላለ ዓይነት ተሳትፎ ማሕበራዊ ኣገልግሎት ስነ ጽሑፍ ባህላዊ መደብ ቤት ትምህርቲ ቋንቋ ደ ውድድር ሓፈሻዊ ፍልጠት መምራቅ ተማሃሮ ካልኦት ካልኦት መደባትን ዝኾነ ክህሉ እንተደሎ እንተዳሃሊ ሰብ ከሕብር ክእልዩ ተወሳኺ ንናይ መመዝገቢ ብኣውቶቡሳት ንክኸዱ ዝደልዩ ወይ ዝኾነ ዓይነት ሰነዳት ከማልኡ ዝደልዩ ኣብቲ ፌስቲቫል ስጋዕ ዕለት 10/6/26 ንፅበ ሃገራዊ ሽማግለ ጀርመን በዚ ከዓ ሃገራዊ ሽማግለ ሽቶትጋርትን ከባቢኡን እዮም ዝሕብሩና ደለዉ ክቡራት ተኸታተልቲ መደብና ናብቲ ናይሎሚ ፍሊዝ በለመደብ ሓድነትናን ድምቀትናን ህዝቢ ዝኸባቢ ዘመስከረ ደስ ዝብል ብዘይካቲ ምናልባት ተገብረ ንዋት ከም ዘነይት እኳ እንተዘይኮነ ምልክት ሓደ ህዝቢ ምልክት ሓደ ልቢ ንሕናን ኣብ ዓዲ ዝነብር ህዝቢ እንታይ እዩ ዝጠምረና ሓንቲ ራእላትና ሓንቲ ሃገር ሓደ ልቢ ሓደ ባንዴራ ኣለና ነዚኣኻ ኩላትና ኢደ ኢደይ ክንብለላ ዝኾነ ሰብ ግቡኡ ክገብር ወይ እጃሙ ከበርክት በዚ ኣጋጣሚ ኣዕሩኽ ስፖርት ነዚ ኩነታት ፈጢራቶ ደላ እሞ ፅቡቅ ሃዋህ ኣጋጣሚ ከዓ 26 35 ዓመትና ካብቲ ድምቀቱ መልሹ ከኣባና እውን እንታይ ዝበሃል ናይ እስለ ናይ ፅምብላሊዕ ዘለዎ ሕብሪ ድምቀት ባንዴራና ዝረአናሉ ስለዝኾነ ብሓቂ ደስ ዝብል በዚ ጋጣሚ ንኣቶ ዳንኤል ሃይሌ ኣብዚ ኣብ ከባቢና ዝነብር ዝነበረ በዓል ፀጋ ቀደም ንጋንታ ኣዱሊስ ንስፖርታውያን ሃገርና ክዳውንቶም እንዳሓፀበ ዋላ ማይ ከማን ንስፖርተኛታት ዝፃወትሉ ኣብ ሰሙን ሰሙን ክፃወቱ ከለዉ ማይ ሒዞሞ ዝኸዱ እንዳሃበ ዘዕንግል ዝነበረ ሓውናን ብፃይናን ስለ ዝኾነ ዘውፃእኻዮ ይተካኣልካ ብሓቂ ነመስግን ዳንኤል ፋስት ፉድ እትገብሮ ዘለካ ይቕፅለልካ ጥዕና ኣሃብካ ንብል በዚ ኣጋጣሚ ብሽምዳይ ኤርትራውያን ክቡራት ተኸታተልቲ መደብ ሕራይ ናብታ ተሪፋ ደላ ክሕልፈኩም እየ እዚ ብናይ መደብ ሲነማ ሰመረ ንስፖርትን ካልእ ሃገራዊ ንፈታትን ኢንተርቴንመንት ዝገብር መደብ እዩ ኣብኡ የየ ረኽብዮ ካብ ኢንተርነት ቀዳማይን ካልኣይን ክፋል ሌላ ናይ ሓገዝ ምርክብ ምስ ጋንታ ደቡብ ድብል እንተደኣ ሂብኩም ክትረኽቦ ትኽእሉ ኢኹም። ግን ሎሚ ነቲ ሕፅር ዝበለ ክስታይ ጥራሕ ይኽብለኩም። በዛ ኣጋጣሚ ኣብኡ ዝነበራ ኣዴታት ሃማደአ ነተን ንኣሽቱ ወለዶ ዋርሳይ ተፃወቲ ብሽክለታ ከዓ ዕድቀ እንዳረከበአን ከለዋ ዝነበረት ኣጋጣሚያ እዚኣ ሕጂ ምስ መንእሰይ ብኣፋ ክንሰሙ ኢና።
1: እዚ የዕሩፍ ስፖርተኛታት ኣብ ጀርመን ሽትጋር ዝቕመጡ ኤርትራውያን መቐፀልቲ ናይ ተዝሓለፈ ናይ ጋንታ ጋላነፍ ዝገበሩ ወዮም ሎሚ ከዓ ንጋንታ ደቡብ ክህቡኹን ፀኒሖም እትን ክገልፆ ፀኒሐ እውን ከም ደቂ ኣንስትዮ ሓለፋ ንደቂ ኣንስትዮ ኢና ኢለን ክዛረባ ማዕረ ደቂ ተባዕት ኣሕዋትክን ንክትበፅሓ እዩ ትፃዕሪ ዝካየድ ዘሎ ሞ ሓለፋታት ከመይ ትረኽቦ እስኽንከ ኣብ ግብሪ ንምውዓል እንታይ ድልውነትክን?
2: በቲ ክብልኦ ዝፀናሓኮ ብጣዕሚ ናሓጉሳት ማሲ ብጣዕሚ ኢካ ሞራል ትገብር እሳን ከማን ምሸሎ ደቂ ኣንስትዮ ኢለን ተገዲሰን ኣብቲ ኣወዳት በፂሖሞ ዘለዎ ደረጃ ክበፅሓ ኣለወን ኢለን ስለ ዝሓስባ ዘለዋ በቲ ዝገበሩልና ቴንኪ ይኮንሎ። ካብኡ ከቢድ ሰከም ይረሰክቡና ዘለዉ እቲ ቢንያም በፂሕዎ ዘሎ ወይ ሞናሊዛ በፂሓቶ ዘላ እሶም በፂሖሞ ዘለዉ ንክንበፅሖ ኣይሆብ ኣምላኽ ይሕግዘና ይኸውን።
1: ፅቡቅ በዚ ኣጋጣሚ ተመስግንዮም ሞ በዚ ሎሚ ኣቢሎሞ ዘለዉ
2: ነዚኦም መፅኦም ዘለዉ ኣጋይሽ ካብ ጀርመን ትብሎም ዘለካ ንዕኦም ከመስግኖም ይፈቱ በዚ ገይሮምልና ዘለዉ ካብኡ ንዘዋደቡ በዚ ገርኩምና ዘለኹም ካስቦም ቴንኪዩ ማለት
1: እዩ። ናርዶስ ፀጋይ ድማ ከምዚ ትከታተላ ዘለና ሓንቲ ካብተን ኣብ ኬንያ ቻምፒዮን ኣፍሪቃ ዝተዓወተት 24 እያ። ለዚ ናርዶ ፀጋይ እውን ናይ ጋንታ ደቡብ ተቀዳዳሚት እያ። ስከፉ ሙሉእ ሽም ከም ዝተዓዘብ ተተላለዩ
2: ሙሉእ ሽመይ ናርዶ ፀጋይ ይበሃል ተቀዳዳሚ ዘዋደቡ
1: እስከ ሎሚ ኣብ ኣሕዋት ኤርትራውያን ኣብ ጀርመን ስቱትጋርን ከባቢኣን ዝቕመጡ ዘምፅዎ ንብረት ይኹን ክትቅበላ ፀኒሕኽን እንታይ ተሰሚዐክ?
2: ማይኹን እዚ ደገፍቲ ሲ ማራ ሓጉስና ደስ ኢለና ብዛዕበየ ክንሰርሓሉ ክንፅዕረሉ ከዓ የተባባዕና ማለት እዩ።
1: ስኺ ኣብ 24 ኣብ ኬንያ ቻምፒዮን ኣፍሪቃ ኮንኪ ኣብ ጁኒየር ተዓዊትኪ ኺ እዚ ናይ ሎሚ ኸ እንታይ ሓላፍነት ከሸክመኪ?
2: ንብዝመፅእ ናይ ዝሓለፈ ቻምፒዮን ኮይነ ማራ ተሓጉሰ ምሻሎ ሽመይ ሽማሃገይና ፀውዒ ሕጂ ድማ ካብኡ ብዝበልፅ ክሰሪሐ ሻምፒዮን ክኾን እየ ዝፅዕር ዘሎ።
1: ቀፂላ ንከታተላ ዘለና ሽልማታት ወስድ ዘላ ሱዛና ኣብስሓ ሳውን ኣብ ዝተፈላለየ ግዜ ትግራይት ጋንታ ወኪላ ሽማንሽማ ሃገራ ዘፀወዐት እያ። ራይስከ ፈለማ ሙሉእ ሽምክ ምስተዓዘብቲ ክትላለይ ሞ
4: ሽመይ ሱዛን ፍሳ ባል መፀኮ ጋንታኻ ጋንታ ዘዋሉ
1: ፅቡቅ ሎሚ መቐፀልታ ናይቲ ዝሓለፈ ምስ ጋንታ ጋላነፍሒ ዝገበርዎ እዞም ኣሕዋት ኤርትራውያን ንጋንታ ደቡብ ከዓ ዝተፈላለየ ዕጥቂ ክቡኹን ፀኒሖም እንታይ ተሰሚዐኪ? መግለፂ ሓጎስክ እንታይ?
4: መጀመርታ እንኳዓ ፀሓና ናብ ዝክበር በዓል ናፅነት ካብኡ ቀፂለ ዝገብሩልና መዓንቲ ዕጥቅታት ማለት እዩ ሓገስ ብጣዕሚ ተሓጉሰ ኣብ ኩሉ ማለት እዩ ኣብ ውሽጢ ዓድን ካብዚ ዓዲ ክንወፅእ ከለና እዞም ኤርትራውያን ሞራል ክህቡና ከሎ ብጣዕሚ ኢና ሓጉሳት ሕጃ ዝገበሩልና ሓገዝ ብጣዕሚ ተሓጉሰ ንቀላትና ማለት እዩ።
1: ፅቡቅ እስኺ ኣብዝሓለፈ ሃገርና ኤርትራ ወኪልኪ ኣብ ኦል ኣፍሪካ ጌም ጋና ተሳቲፍኪ ውፅኢት ኣምፅኺ ቻምፒዮን ኣፍሪቃ ተሳቲፍኪ ውፅኢት ኣምፅኺ ኣባል ሃገራዊት ጋንታ ካብቲ ኮይነ ቀሊል ኣይኮነን ሽምክን ሽም ሃገርክን እውን ኣፀውዒ ክለኺ ድርብ ናይ ዚ ሎሚ ሓላፍነት ኣሸኪሞም ኹ ዘለዉ ኸ ንመፃኢ ዘለካ ሕልሚ ወይ በዚ ናይ ሎሚ ዝገበሩልክን እንታይ ሓላፍነት ተሸከም እዩ?
4: እዎ ይወፀአ ካብዚ ዓዲ ብጣዕሚ እዮም ሞራል ዝህቡካ ማለት እዩ ካብ በፂሕና ክሳብ ንምለስ ማለት እዩ ብጣዕሚ ተሓጉሰ ኣለኹ እንደ ናይ ሎም ዓዲ ዝገበሩና ማለት እዩ እዚ ገይሮምና ዘለዉ ከዓ ካብዚ ዘለኹዎ ንላዕሊ ክፅዕር ሞራል ገይረ ማለት እዩ ሕልመይ ከዓ ፕሮፌሽናል ክኸውን ኣይሆብ ሓንቲ መዓልቲ ክኸውን እየ ክሕጉሶም እየ ከዓ ማለት
1: እዩ። ውልዶ ተቀዳዳሚት ቤቲኤል ክፍለ
3: ክቡራት ተኸታተልቲ መደብና እዚ ክሰምዑ ፀናሕኩም በዞም በዘን ውልዶ መንእሰያት እንረኽቦ ዕግበትን ተስፋን ብዙሕ ክኸውን ንኽእል እዩ ናይ ባሓቂ እዚ ዘይኮነ ግን ቀፃልነት ክህልዎ ኣሎ እቲ ከይዲ ወለዶ ከም ዘለዎ ኣይነብርኒ እዩ ሓደይ ይነብር እሞ ሓደይ ይትኪ እዩ እቲኦም ቀዳሞት ስፖርታውያን ወይ ናይ ብሽክለታ ድኦም ናይ ኩዕሶ እግሪ ድኦም ናይ ጉያ ዝነበሩ ኩሉ ግዜ ኣብቲ መጀመርያ ቀዳማይ እንተዳ ወፂኦምሲ ዝስማዓካ ባህታ ዝስማዓካ ሓጎስ ብሓቂ ፍልይ ዝበለ እዩ ዋላ ብዝኾነ ይኹን እታ ባንዴራ ብልጭ ክትብል ከላ ዝገብረልካ ሩፍታ ብዙሕ እዩ ዛትስዋይ ከዓ እዚ ትማል ዝረኣናዮ ብሓቂ ደስ ዘብል ኣጋጣሚ ርኢና ኣብዚ ናይ ፅባሕና ፅነት ዝተገብረ ፅምብል ኣብ ዳንኤል ፋስትፉድ ከምዚ ይቐፅል ናባና ጥራሕ ዘይኮነ ናብ ኩሉ ኣከባቢ ንሕና ኩላትና ሓደ ኢና ደቂ ሓደ ልቢ ደቂ ሓደ ሩባ ደቂ ሓደ እምባ ደቂ ኣግማል ቀይሕ ባሕሪ ካብዚ ንላዕሊ እውን እቲ ክኸውን ዝግብኦ ክኸውን ክኽእል ኣለዎ እቲ ዘይገበፃሕናዮ ክንበፅሖ ክንክእል ኣለና ሓደ ንዲና ኩላትና ሓደ ኢና ኣብዚ ዝተረአየ ብዘይካቲ ስፖርታዊ መንፈሱ ወይ ነተን መንእሰያት ምሕጓስ ዝተገብረ ሓደ ምዃንና ዘርኢ ስእሊ እውን ርኢና ኢና እሞ በዚኣ ናይ መልኣክ ኣብርሃም ሓደ ንዲና ትብል ጣዕመ ዘይምኡ ብዓ ክፋኖወኩም እየ ክቡራት ተኸታተልቲ መደብና ነዚ ናይ ሎሚ ሰንበት 7 ሰነ ዘቕረብኩልኩም ሚኬኤል ወልዳየ ኦኬ ቻው

ኣራይ ክቡራት ተኸታተልቲ መደብና መደብና ናይ ሎሚ ሰንበት ኣብዚ ወዲእና ኣለና። ሎሚ መደብ ሒዘልኩም ዘርፈትኩ ሚኬል ወላየ ኣብዚ መፅእ ስጋዕ ንረኸብ ብሩህ ቅነ ዓወት ንሓፋሽ